0: ፈለግኒል ተአሳሲሩ እዚ ኩሻው ዝበሃል ስልጣኔ አሎኩን ዶ ዘለና
1: እቲ ስልጣኔ ካብ ገማግም ባህሪ እንዳደፈ ይመጽኩ
2: ቲ ሞሞቆን ናይ ወደ ባድሊስ ወይ ስልጣኔ ናይ አድሉስ ናብ ካላይ መዋል ግን እንደ ተክርስቶስ ከንዝርጋህ
0: ስነት ፐርሺያ ስነት አረብ ስነት ሮማውያን ራው መብራቅ እንዝ ተአሳሰር
2: እዚ ስለምንታዩ አገዳስ ዝኸውን ምስፋሕ ናይ ባሕራዊ ዝምድናታት ኣለዉዋ ቀያ ባሕሪ መፅኡ

0: ብዙሓት መርትዕታት ኣለዉ ካብ 211 ጀሚሩ ዝኸይድ መፅናዕቲ ምስ ኢጣልያውያን መሻርክትና ኣሎ ኣብዚ ዝተገብረ መፅናዕቲ መጀመርያ ኣብቶም ኣቐዲሞም ተዃዒቶም ዝነበሩ ኣብ ዝተፈላለየ መድረኽ ብእንግሊዛውያን ብሽወደናውያን ብኢጣልያውያን ድሒሩ ናብ 1960ታት ብፈረንሳውያን ዝተኸዓተ ኣከባቢታት ኣሎ ካብዚ ዝወፀ ቅርስታት ናብ ቤተ መዘከራት ዓዲ ኢትዮጵያ ኣዲስ ኣበባ ፈረንሳ ናብ ጣልያን ዓዲ እንግሊዝ ኣብ ዝተፈላለዩ ቦታታት ግዕዞም እዮም እዞም ተዃዒቶም ዘለዉ ቦታታትን ካልኦትን ንዝያዳ ንታሪክ ናይዚ ጥንታዊ ስልጣነ ንምርዳእ ዝግበር መፅናዕትታት ኣሎ
1: ጥንታዊት ወደብ ኣዱሊስ ብፍሉይ እትልለየሉ ብኩዕታት ስነ ጥንቲ ዝተረኽበ ብፍሉይ ቅዲ ስነ ህንፃታታ እዩ ኣብቲ ቅዲ ስነ ህንፃ ምትሕንፋጥ ዘቤታዊ መልክዕን ፅልዋ ስግረ ባሕራዊ ስልጣኔታትን ይረአ ኣብቲ ቦታ ዝተረኽቡ ብፍሉይ ቅዲ ዝተሃንፁ ዓበይቲ ኣብያተ መቕደሳት ድማ ከም ኣብነት ዝጥቀሱ ኣሰራት እዮም